0: That was a legendary, of course, Abraham Forky. When I'm so much on your home, 10 minutes will captain me, I guess. And I really scared about Havana to fail. Camel, you'd come, Camel, and your home and our coat. Yeah, right, I have a half a cent bet. I think pre record Madame Nisled never a name as a hun Nazone. I think Tawahibom near Rumbagata, I'm a technical second you. I would want to the third column, or it I have to come. I'm the half a cent bet in a very affiliate program. I'll let you. Of course, summer draw at you, and that was high. And I, the Halafi, Katasas on a Tarina, I think, then Celestia Batamat, the Queen and Katsali, Maid Harabana, Halaf Katanagan, my Har meets Haimets. So it's, I think, the perfect bringing on Halaf Zelena. I hope enjoy it. Go to Sfagabur, I had a head in the end of the Halaf Somon de Mahawana, out of Utsum Yarut, the club, behind the Batao Himam. كابنا خمسة فلية أبز حلف عربي سنسرعات كبر خمسة نوارو ني بيتسوبو زنعات حابن أوركو بشم ريديو كالغري ريديو ترا كالغري بزي بقاتا مزي حونا من السي أب كباب حمسات أدمي كابنا خمسة فلية زنعات حابكو من بيتسب كاتي لنا يلومي مدبنا في كورس أبز حلف كلتا أنا جمهور كوني رب زعبا حذارة بنورز أمير كازبل بدوها تدقات مو بيتسبات كرميجن of course exciting the love ساعتزي ناي ساكر قد ميهات هاتزر ازلو تقاتلو تخوني خم أبز حلف على دعسة تغفر جمرلو ناي بحقية بجي مراكزين نوي حوان I think of كندا مكسيكونا أمريكا رقب زلو سلسيو حقرات مرقر بحشو منتن Gan tadat gatomo zelawa en Canada khawatan hanti abso well I think in a long time I don't think ever even come on I don't think you're human I feel that name three tagagi and me jemera gize bitam excited in Canadians of course in soccer bahafishu skaf kinday zelwatat kem degebra bihibret seb fly Canada ab America ba Mexico ko bahalo mem kem zab ab Eritrea ab Africa bahafishu bahli kem bahal no so so agree أبزون كوميتات عينة صلواتات مخفطر تصفان قبر قلنا بزا حلفة إيوان زبري كندا مس بوزنيا دقورتو والتحاتي لكم تخوني أخوما تنك قلت لي السوكو أخباهم قول فينا تي قلن درعقب كوينة ورور قلن كندا بزا حقوس إيوان واندرو تعاوتات تابقوم تصميتات نيرون تقول قلن بوزنيا بوزوح إيوانات أبناي ولل كابسلة تخفرت مكروناي كويسو اللووم أبي أوروبا of course لك الحمد لله أنا عم دري يوتي كويسو بالنسبة لتجن حدا بحدا موزم كندا ون زحوجوسي.
1: Beats last fall in a friendly in a 2-1 win. His first goal here, a 4-0 win in the World Cup qualifier against Dominica in 2015.
2: Awkward fall there for Alistair Johnson as he wins it.
1: Kone driving forward, played through towards Kyle Larin! It's Kyle Larin with the goal! He's only just come into the game! And now Kyle Larin writes a new story in Canada's sporting history with the country's first World Cup goal on home soil! When his country needed him, Kyle Larin did not miss a beat! It's 1-1.
3: What a finish from him. Just onto the pitch. Definitely onside as Kolasinac is a little bit deeper. And the turn and finish is absolutely sublime from Larin. Top level stuff this from the Southampton striker. Look at that. A little bit of a nick off Katic as he strikes it towards goal. And it takes it past Vasil into the back of the net. Toronto Stadium erupts and Canada are right back in this match.
1: Didn't clear particularly well. Up goes to Fougerol. Now it's Kyle Larin who also plays a big role defensively as well. And he's fouled. That should be a yellow. And it is. Now Osorio. Schaffelberg up against Dedic. Rolled forward for Richie Larea. Larea to the byline. Steps inside. Richie Larea for Kyle Larin.
3: Oh, there's Larin's touch and shot and the blocks made by Muharemovic.
1: The final whistle goes in Toronto. Kyle Larin's goal coming on as a substitute and making...
0: Of course, you heard that exciting, eh? Kyle Lowry, he made the first, of course, Canadian in a home soil. Like, first time ever and that feels so proud to be Canadian. Of course, one Bosnia and Canada. Hopefully, we'll see the next round who's going to go through. But it's very interesting if you look at it. Canada's first time in a World Cup in soil. And to score the first goal is actually Bosnia did it. But hey, it feels great. Bosnia had an experience of soccer, and especially on World Cup. So given that, Canada did well. Yes, I was expecting more when you watch the game. It's a little bit, but the experience also, it's there. You know, you need to earn. So it will take us a little bit, I think, to be great, one of the top 10, to be very competitive. But hey, this is something, so I'm very proud. 1-1 Canada. So you probably were listening today too. Of course, today there's German in Coquitlam. I think I cannot even pronounce the country that they're playing at 11 o'clock. Netherlands and Japan at 2 o'clock. And then Ivory Coast, Ecuador, that would be interesting, at 5 p.m. And Sweden and Tunisia later on tonight. So hopefully you're watching the soccer. It's beautiful. The most cheapest sport to play is soccer, actually. If you look at basketball, it costs a lot of money, of course, to get the shoes and the jerseys and the hockey. Don't even think about it. It's just a beautiful game, but hey, it's expensive. Soccer, you can do it indoor and outdoor both. So hopefully it's influenced a lot of Canadian this home World Cup of 2026. Well, so much on your home, I'm exciting you. I hope hey, let's get hey, whom is Canada? So now it would be it's beautiful to see Canada to go this far. The Katatal Watonicum Antunalo, Kalfokum, German, Kokra Coat. I think that's it sounds like the what do you call it? Caribbean Hagarat Cup, South America, Mesildalo. I think German. The hand of one alone, I think 1-1 near Mr. Nantikagi. Netherlands, Japan, that would be interesting. Japan is very strong, and Netherlands, of course, experienced. Ivory Coast, Ecuador, it would be interesting too. And Sweden and Tunisia later on. So, it's very interesting game. Hopefully, I'm going to have a shot at Baratun. I think. Alone, medabat misleni. So I wish you can enjoy it. It's nice, beautiful. Nice beer and herra kunga. It's great with the weather. All right. Of course, I've halafu one jamarko. Kalam hathat hadara. Samin American zibel mis kibra meskan gorko na marriage counselor. Katsila khalay itxfal kam halal falkumi.
4: Na'atatum gudaisi kame gera. قاتقاتقرا كمي غير ملكاي زلو لذي انا يمم لاحظتو سلا زغونا نت ميلا تماهيروم يو نو بكستاي غورو مالتي كم ريفرس انجينير غيروم كبلطو لان قساي كت اون الرئيس لذي قالين اين قحاتي قالي دما ناي ترلبي انا زبل كواتخون مبالي إذا خلقن أمنتاي كونتكس نري إلا ناقا أقداسي تي زحلفنا يوم خا حدا رقوحي خول دالي
0: سبو الله حجي كابن حنتون كتلو عنين أبقل أقل حجون أبقل نسيوه متأخلات السيستم فليس لدبالي وي تي تلوات هات يكوت عباوي المسايبان سيتو زي سنجل مامن دير خوين عدر رخوو مقدي دنزب كاب منقستي قلنا متبعون أبقل أقل تريخ حجي نزول تي نتي تباح سنجل مام كوينة تنورون عبرا it's a bit difficult ردي خاني جي كابت قلق قلق إزي تاتون الرأي إزا خب خميت لن دكنا سيحواتنا حجي depends نو أنت مكرني حر عرق زي نو نسورة باب solution كاب قزا مشتوة تتحس أغم نهاراي of course نفلق اندي هبو روي توبا كامالتي هجا بزا خنتاي تولو تنقاقاتات كلو زلو وي ألا كامش بلاك رسيو يقلك هذا الحجاب قالك لي عبدك فعاتي وثان لك كاب كم زخار بو سراح نفوت حلو سراح نيسور حلو ويبي أب تاكسي لي ما كاش نخد اللو حجي نزيتات كاب مثال لك انت تتقبر حيش كاتو لو صحاب كتيو حجي نزار بدلنا أسوا عين سبيس بخم يكردو وخلو زعبنا في مدس خمز خل أوه أنا نوع في حلقة هاي كول
4: No. I think that already is the same. I am in the same way. It's a cultural ሓለፋ ኣብ ግምታእቲ ተረዲካኒ ካልቸራል ዶሚናንት ዝኾነ ሓለፋ ኣብ ግምታእቲና ብዛዕባ ደቂ ኣንስትዮ ንዛረብ ከም ዘለና ሰንሲቲቭ ኮይነ ናይ ፓወር ዳይናሚክስ ወይ ድማ እቲ ሚዛን ሓይሊ ዝበዝሕ ግዜ ኣባና እዩ ዝበዝሕ ብምፍርራሕ ይኹን ብምጉዕባዕ ድዩ ብምፀቕጢ ድዩ ብመፅሓፍ ቅዱስ ድዩ ወላ ካልእ ጥቕስታት ኣምፂኻ ዊ ሃቭ ሃይ ዝያዳ ናይ ሓይሊ ሓለፋ ኣለና ከም ደቂ ተባዕትዮ ሕጂ ናይ ደቂ ኣንስትዮ የለን ክብል ኣይክእልኒ ኣይብልኒ ስታትስቲክ ሊ ክትሪኦ ከለካ ግን ሰለስተ ብሓደ እዩ ኣብ መዓልቲ ሰለስተ ጓል ኣንስተይቲ ኣሜሪካ ሲ ብዶመስቲክ ኣቢዩዝ ትሞት ኤደይ በንፃሩ እቶም ሓደ ገለ ዩተተረክበ ኣብ ወዲ ተባዕታይ ሕጂ እቲ ስታትስቲክስ ሩ እዩ ክብለካ ደለየ ካልእ ድማ ናይ ባህሊ ሳይከኣ ኣለና ንሕና ኣነ ንስኻን ክንጋገ ንኽእል ኢና ኣብዚ ሰብ ዝበለ ኢሉ ገለመለ ገይሩ ሓይኹ ሓይኹ ወላ ክተፍኣና ጓልን ሰይቲ እንተደኣ ከም ገለ ጌጋ እንተ ጌራ ግን ድርብ ዝኾነ ፅፉዒት እያ
5: ትረክብ በቲ ባህሊ
4: እቲ ባህሊ በቃ ካብ ኣዝያ ብፅእቲ ክትኮን ክትክእል ኣለዋ ነቲ ነገር ዓብሊላ ኣብ መሪሕነት ኣብ ገለ ክትቆም ማለት እዩ ዓብ ፀቕጢ እዩ ዘለዎ ኣብ ደቂ ኣንስትዮ ሕጂ በቲ ፓወር ዳይናሚክስ እዚ ዝዛርብ ዘለኹ ማለት እየ ከም ወተባዕታይ ከዓ ንደቂ ተባዕታይ ክገንሕ ጥዕመለይ ኣነ ከም ወተባዕታይ በዚ ማእዝን እዚ ክንሪኦ ከለኩ ሕጂ ንጓል ኣንስተይቲ ክንሪያ ከለና ዓይነይቲ ሰበይቲ ክኾን እያ ምእንቲ ካብ መንግስቲ ገዛ ክራይ ምእንቲ ክትረክብ ኢላ ሲ ንሓዳራ ትብት ምክንያቱ ጓል ኣንስተይቲ እቲ ናይ ባዕ ሓቂ ውሕስነታን ኣብቲ ብመንግስቲ ዝረኽብኦ ዝጠቕማን ዘይጠቕማን ገንዘብ ኣይኮነን ናይ ብሓቂ ንጓል ኣንስተይቲ ውሕስነት ዘፍቅራ ሰብኣይ ኣብቲ ገዛ ምህላው እዩ ዳት ሜክስ ሃር ሞር ሰኪር ናይ ብሓቂ ክስታይ ዝገብራ ምእንቲ እቲ ካብ ገንዘብ ካብ መንግስቲ ትረኽቦ እያ ምስኡ ከም ዝትገብር ዘላ እንተዳ ኢልና ሳምቲንግ ኢዝ ሚሲንግ ባህላ እዩ ኣነ የለን ክብል ኣይደፍርኒ ፈፂመን ከምኡ ዝበሃላ የለዋን ክብል ኣይደፍርኒ ካልእ ብዙሕ ነገር ዝገብራ እውን ኣይሰኣናኒን ኣይብልኒ ግን ብሓፈሻ ክሪኦ ከለኹም ይክእለን እዚ ነቲ ቀንዲ ጠንቂ ኖ ንሕና ኣብዚ ክንእረም ኣለና ሰብኡት ኣብዚን ኣብዚን ክንዕረ ኣለና ኣብ ኮሚኒኬሽን ክስታይና ክንጥንቀቕ ኣለና ናይ ሰብኣይ ሮል ካብ ኮንትሮል ምግባር ካብ ምዕምፃፅ ካብ ምጉብዕባዕ ካብ ምቁፅፃር ወፅዩ ብፍቕሪ ንሓዳሩ ክመርሕ ክኽእል ኣለዎ ናብ ዝብል ዝርርብ ወይ ድማ ወግዒ ዳኣ ክመልሰና ኣለዎ እምበር ክላ ደይ ሕጊ ምስአን ምእንቲ ገንዘብ ክስታ ክገብራይን ገሊኦም ኣለዉ ፈሊጦም ዝፋትሑ ኮ ገሊኦም ሲንግል ኮይኖም ክሌም ዝገብሩ ኣለዉ ምእንቲ ካብ ገለመለ ምእንቲ ክወስዱ ከምኡ ንፈልጦም ኣለዉ ምእንቲ ገንዘብ ክትረክብ ካብ መንግስቲ ሰብኣያ ገዲፋ ደቃ ሒዛ ትወፅእ ግን ብዛዕሚ ሬር የለን ክብል ኣይክእልኒ ግን ውሑድ እዩ ኣይዶኖ ጋገ ከዓ ኣለኹም
5: ኖኖ ኣዜታ ንዓ ተቆስኩል ካብ ገለገለታ ይኸውን ምስልካት እንድሕር ጎነፃት ወይ ምፍሕፋሕ ኣሎቲ ሓዳር ማሓዙተን ገለ ብሎ ግደፍዮ ከምዚ ጌርኳ ክትነብሪ ትኽእል ኢኺ ከምዚ ኣለኹም ምሻለካ ሳምታይምስ እቲ ብፍላይ ሓድሽ ሰብ ክመፅእ ከሎ ብዙሕ ኢንፎርሜሽን እዩ ትረክብ ኣሳም ፖይንት ንስረባ በቲ ናይ ፅቡቅ ቻናል ዝኸይድ ምሻለካ ካይን ኦፍ ብርድኢት ኣይኮነን ነገራት ዝግበር ብዙሕ እውን ኣይብሉን የብሉን ከምዚ ትገልፆ ፀናሕካ ግን ካብ ከምዚኢታት ንምድሓን ሌለዎ ኣይኮነን ደካ ኣለኹ በርከስ ምስ ሰብ ጋጌካ እዩ ከምዚ ተገይርክዋዊ ሳጌጋ ኮይና ኣይኮነት ምለካ ዘለ ዋላ እሱ ንድዕምፅ ነይሩ ክኸውን ንኽእል ንብድል ነይሩ ክኸውን ንኽእል ካብ ክትወፅ ዝተደልያ ከምዚ ኦፕሽን እኳሉ ዝበሃል ኣሎኖ ብከማያ ጠቂሰልካ ሞ እቲ ናይ ምዝርራ ባይታን እሱ ንድሕር ውሒዱ ብፍላይ ሓድሽ መፃኢ ብዙሕ ኢንፎርሜሽን ይረክብ ብፀንሐ ቁርትለይ ክስታ ክገብር ፀኒሕ እዩ ክርኢ ፀኒሕ እዩ መርሓባ ኣብ ካልኣይ እታ እዚ ፅልዋታት ከዓ ኣብቲ ብፍላይ ሕጂ ፎከስ ዝገበርናዮ ኣብ ሓደስቲ መፃእቲ ንምንታይ ሰትል ክኾን ከለዎ እዚ ካልቸር ሻክ ኣለካ ኣለካምሽ እንታይ ክፈልጥዎ ክእሉ ንባሃል እንድያ ኣብታ ካልአይቲ ፅልዋታ ናቶም ፀገማት ብፍላይ ሕጂ ኣነ ክስተውዕል ከለኹ ቆለወ ግዜ እቲ ትሪኦ ኣብ ገበዛኻ ዝርአ ነገራት ቆለዉ ኣብዘርቭ ገብሩ እዮም የስተውዕሉ እዮም እዚ ኣብ ዓድና ቆልዓ ኢልካ ካተብሎ ምሽ ኣብዛ ዓዲ ግን ቆልዓ እንዳሕር ኣስተውዕልካ ኣሎ ብዝበለፀ ስኻ ትገልፆ ኩሉ ዝገብሩ ኣብ ገዛ ተባዕታይ ንሰበይቱ ንሕደ ክብራ ኮይኑ ሒዝቦ ዝፀንሐ ባህሊ ወይ ካብቲ ሓደ ሓደ ምሻለካ ብዙሕ ፅቡቅ ባህሊ ንደለና ግን እዚ ከምዚ ጥቀሶ ፀናሓ ስኻ ዶሚኔሽን ስለ ዝፀንሖ ወይ ኣለካ ምሽ ሰበይቱ ንሕ ክትዛረቦ ጀሚራ ፌስ ቱ ፌስ ሳምታይምስ ኣለካ ምሽ ኣብ ዘርቡ ገብሩ እዮም ቀለዉ ሕጂ እንታይ ትርኢ ካብቲ ሓደ በርደን ዝርዮ ሕጂ ኣብ ገለ ኣብ ሕማቅ ምስ ወደቑ ቆልዑ ትብደሉ እሱ ጥራሕ ከይከ ከይኮነ ሮማደል ስእን ትቆልዓ ወይ ታ ጓል ንሰይቲ እውን ባዕላ ሕጂ ኣብዚ እንታይ ጥንቃቐ ድልልካ ትሓስብ ምንታይ ካብቲ ሓደ ፀገማ ድገጥቦም ከምቲፀድማ ቢለ ድክፈትክዎ ብከመይ ይረያዱ ምስ ደቆም ከማ ንጠፍኦም እዩ ስለምንታይ እዚ ካናዳ ወይ ኣሜሪካ ኣብ ቤት ትምህርቲ ድመሃርዎን ድሰምዕዎን ድፀልዎም ነገራት ብዙሕ ኣሎ ኣብ ከምዚ ክልክ እንታይ ትብል
4: ያ እቲ ኣብኡ ከዓ ብጣዕሚ ብዙሕ ስራሕ ከድልየና እዩ ባህላየ ከምቲ ዝበልካ እዮ ኣብቲ ዝነበረካስ ተወሰኸካ ንዲ ገና ነቲ ዓዲኸይ እንዳተላመድካዮ ከለካ ስኻ ገና ናይ ቀዳማይ ክፍሊ ድ ናይ ሓምሻይ ክፍሊ እንግሊዝ እናጀመርካ ከለካ ደቅኻ ብ ሃይስኩል ተደ ኣለዉ ኮይኖም እስኻ ዘይትፈልጦ ሃይስኩል ከይዶም ስኻ ክትፍርመሎም ክትፅውዑካ ንድሕሪ ኮይኖም ብፍላይ ኣብ ቲንጀርስ ምስ በፅሑ ሕጂ እቲ ዕድመ ኣበይ መፂኦም ከዓኣገዳስነት ኣሎ ካልእ ምስ ግዜ ዝሰሓሓዚ ፓረንቲንግ ሲ ወለዲ ሲ ቆልዑስ ንፍቅሪ ከመይ እዮም ስፐል ዝገብርዎ ኣብልዎም ዞምፃዓዱ ዘይ ስፐል ላቭ ኣዝ ቲኣይኤምኢ ይብልዎም ከም ግዜ ትቦም ግዜ ሳይ ዝገብር ብርግፅ ኳሊቲ ታይም ዝበሃል ኣሎ ምክንያቱ ኣኾንካ ስለ ክኽኢልካ ስለ ዝደቀስካ ግዜ ይብካዮ ኣለካ ኣለት ኣይኮነን ግን ናይ ግዜ ዋሕዲ ከ ኣለና ምስቲ ስደት ሚኖበትንትንከነና ብር ከነካውን ገለመለ ዋሕዲ ኣለና ሕጂ ካብ ዋሕዲ ተላዕለ ንደቅና እንዳኸሰርና ዮም ንከይዳ ማለት እዩ ኣብቲ መጀመርያ ስለዚ ኣብቲ መጀመርያ ውሉድ ምስ በሉ ጀሚርካ ግዜ ብምሃብ ምስኦም ብምኳን ገደፍካ ገዲፍካ ናይ ግድን ሓደሓደ ግዜ ከምቲ ዝበልካዮ ናብራ ከትካውን ኣለካ ግን ከዓ ተወሳኺ ክትፀንሕ ክእል እዩ ንደቅካ ክትዕቢ ክትብል ገለ ነገር ክትከፍሎ ዘለካ ወይ ድማ ሳክሪፋይስ ክትገብሮ ዘለካ ነገር እናገደፍካ ኣብ ግዜ እንተደኣ ኣውፊርካ ቲ መጀመርያ ዓመታት ዳሕራይ እናተጠቕለለ እናተመልሰይ ከም ርእሰማል እንዳተመልሰይ ዝመፀካ እንታይ ፀገም መፅእ ቆልዑዮም ዘለዉ ዒራ ኢልና ብዶ ግዜ ካብኦም ንወስድ ሽዑ እናዓበይ ምስ ከዱ ሽዑኡ ብሓይሊ ወይ በቲ ንሕና ንፈልጦ ብኢምፖዝ ብምግባር ኮኣርስ ብምግባር ብምሕያል ክንጠውዮም ንፍትን ማለት እዩ ሽዑ ወደይ ተቐይሩ ወደይ ኣብኒ ጓለይ ኣብኒ ዝበሃል ኣብቲ ዝሰርሖ ዝነበርኩ ሓንቲ ስፐሲፊክ ስራሓ ምንታይ ነይሩ ፋሚሊ ሪኮንሲሌሽን ሰርቪስስ ዝበሃል ፕሮግራም ነይሩ ኣላ ሕጁን ኣብ ስቴት ኦፍ ዋሽንግቶን ናታ ከም ናታ ክሳ ይሰርሕ ነይሩ ኣብ ሓደ እዋን ትፈልጥ ናይ ኪንግ ካውንቲ ማለት ዓብዪ ካውንቲ ኣብ ስቴት ኦፍ ዋሽንግቶን ናቱ ዝመፅእ ሪፈራልስ ወይ ድማ ዝመፀና ዘበለ ብምሉእ ኣብ ሓደ እዋን ናባ ይመፅእ ነይሩ ሓምሳ ካብ ሚእቲ ዝኸውን ኣነክዶታል እየ ዝነግርካ ዘለኹ ሓምሳ ካብ ሚእቲ ዝኸውን ሪፈራልስ ሕጂታ ኤፍ ፋሚሊ ሪኮንሲሌሽን ሰርቪስስ ናይ ቲንኤጅ ቆልዑ ምስ ወለዶም ዘለዎም ኮንፍሊክት እዮም ዝመፁ ወይ ትወላዲ ጠርዕ ወይ ትውሉድ ጠርዕ ኣቦይ ከምዚ ተወሳይ ገይርኒ ወይ ድማ ኣደይ ከምዚ ገይራትኒ ወይ ድማ ሎም ወለዲ ድማ ወደይ ምስማዕ ዓብኒ ኢሎም እዮም ክስታይ ዝገብሩ ሓምሳ ካብ ሚእቲ ስደተኛታት እዮም እቶም ስድራ ቤት
5: ዳርዓመፃካ ዘለኹ እታ ኣገዳሲ ሲ እታ ሓምሳ ካብ ሚእቲ ስደተኛ ኢልካ ኣም ሶሪ ክኽልፈካ ዘለይ ኮንኮን ክብሪ ኣሃወይ ግን ንሪኦ ነገራት ኣሎ ብዙ ሕጂ ዋላ እቲ ገዛ ክደፎ ሞ እቲ ገዛ ትገብሮ ዘረባ ምስ ሰበይት ምስ በዓልቲ ቤትካ ቃላት ትጥቀመሉ ወይ ድማ ለመድካ ካብ ዓዲ ሒዝካየድ መፅእካ ኣሎ ሕጂ ኣይኖ ኣም ፕሪሽር ስካ ክገልፆ ትክእል ኣብ ዝበለፀ ተወላዶም ፈቲ ኮነ ታትፈልጣ ይገብራ ዘሎ ሃው ካን ዴይ ኢምፕሩቭ ዳት ከመይ ገይሮም ማሓይሽዎ ንዝብል
4: ያ ኣምቲ ዝበልኩ ኣይ መጀመርያ ግዜ ብኣጉኡ ከሎ ገና ትቆልዓ ብኣጉኡ ከሎ ቆርበት ብርሕሱ ህፃን ብንእሱ ድዮም ዝብሎ ብንእሽቱኡ ከሎ ኣብኡ ግዜ ምውፋር እዩ ፍቅርን ህላውነትን ምግላፅ እዩ እንዳ ዓብየ ምስ ከደ እቲ ተራኻ ወይ ድማ ሮልካ ናይ ትፃወቶ እንዳተቀየረ እዩ ዝኸይድ ሕጂ ደቂ ካብ 16 ንላዕሊ እዮም ወስ ክብሎም ስትረፍ ገለ ነገር ብሓይሊ ኣብኦም ክድምዖ ዝኽእል ነገር የብለይ ናብ ኮች ወይ ናብ ኣሰልጣን እንዳተቀይርካ ኢካ ትኸይድ እንዳረኣኻዮም ገገል እዩ ጌጋ ገብርኩም ዘለዉ እንዳረኣኻዮም ሴፍቲ ክሳይ ኢካ ትገብረሎም ከም ወዲቆም ሲ ሽዋሕ ከይብሉ ኢካ ትኽልክሎም እምበር ወዲቆም ክእረሙ ከ ኣለዎም ኣብ ክገል እዩ ስለዚ እቲ ሮልካ እንዳተፈለየ እናተለዋወጠ እዩ ዝኸይድ ካልእ ከዓ ክንፈልጦ ዘለና ብፍላይ ኣብ ቲንኤጀርስ እዚ ናቶም ኣካል ናይ ትእምሮ እዚ ፍሮንታሎ ዝበሃል እዚ ቅድሚት ዘለዎ ኣካል ናይ ሓንጎልና ኣይ ብኡኩል ማቹር ኣይገብርኒ ክሳብ 25 ማቹር ኣይገብርኒ እቲ ሊምቢክ ሲስተም ዝበሃል ግን ኣይ ካን ዱ ዚስ ክገብሮ እዩ ምስላ ገለ መለ ገለ ግን ቀልጢፍዎ እዩ ቀዲምዎ እዩ ነዚ ክሳይ ዝ ስለዚ እንታይ ይበሃሉ ቲንኤጀርስ ዘይ ኣር ሞር ኮንፊደንት ዛን ኮምፒተንት ካብ ዓቕሞም ንላዕሊ እዮም እንታይ ማለት እዩ ኣብ ትግርኛ ልብጎበርሲ
5: ኣብ ደረቱ
4: ከም ዝበሃል ማለት
5: እዩ
4: ስለዚ ነዚ ኣብ ደረቱ ዝኾኖ ልቢ ከመይ ጌርካ ከዓ ናብ ልቢ ክትመልሶ ቀደም ናትና ብዙሕ መኸልከል ኣለዎ ኣብ ዓድና ካብ ኣቦካ እንተ ኣሽኪዒካ ጎረቤት ቅስታይ ኣለዎ ካልእ ረቑሕታት ኣለዎ ዳሕራይ ወላ ትሽጣራታት ከማን እምብዛ እኳ እራቀቁ ተኾኑ ካባኻ ግን ኣዝዩ ርሑቅ ኣይኮነን ዝዓበካሉ ባይታ ገለመለገለ ስለ ዝኮነ ሕጂ እዚ ከዓኒ ካልእ ፍራስትሬሽን ፈጥረሎም ነቶም ወለዲ ማለት እዩ ስለዚ ካብኡ ንኛው ኣዌርነስ ትምህርቲ ዎርክሾፕ ናይ ፓረንቲንግ ክሳይ ኣገዳሲ ብዘይ መጠን ኣገዳሲ እዩ እቶም ወለዲ ሲ እንታይ ክገብር ኣለኒ ወደይ ከምዚ ኮይኑ ጓሌይ ከምዚ ኮይኑ እሞ ኢልካ ምስቶም ብውሕዱ ወይ ንክኢላታት ወይ ድማ ብውሕዱ ነቲ ምሳኻ ዘሎ ማሕበረኩም ነቲ ምሳኻ ዘሎ ብፃይ ገለ ኣገዳስነት ናይቲ ማሕበረኩም ከዓ ኣብዚ ዝርአ ማለት እዩ እንታይ ኢና ንገብር
5: ኣብኣ ቆሬታ ዝሰምዓ ሓደሓደ ነገራት ኣላ ክንተዓንቶ ዝበልካዮ ቆልዓ ብንእሱ ቆርበት ብርሕሱ ዝበሃል ኣብ ገለገለ ቤተሰብ ሰባት እንታይ ትግብር ክጅምር ከሎ እቲ ዓዲ ሕራይ ትብል ኣቦ ኖብል ወይ ቫይስ ቨርሳ ሕጂ ዳሓራይ ፀገማት ይመፅእ ርዮ ማለተይ እንታይ ማለት እየ እንድሕር ክልቴካ ሰብኣይን ሰበይቲ ዘይተረኣርአ ካብ ሓደ ፔጅ ፍላይ ኮነ ካምሱ ኣብ ቆልዓካ ኮንትሮል ትገብሩን ከቢድ እዩ ዋላብቲ ምክባር ድዩ ዋላብቲ ምስማዕ ድዩ ዋላብቲ ድዩ ሶ እዚ ብዙሕ ዝሰምዖ ነገራት እዩ ዋላብዚ ከባቢና እቲ ቨሪ ኢምፖርታንት ዳሓራይ ከምቲ ዓንቶ ገለፅካዮ ክትገናሕ ዘሊ ይበልዑ ግዜ ዳሓራይ ኣብ ካሊእ ካ ተኣቱ ዘለካ ማለት እዩ እንታይ ተገብረ ሓይሽ ኣብ ሰብኣይን ሰበይትና ሕጂ እንታይ ኤግዛምፕል የለካ ዘለዎ ክረዲኻኒ ኣብቲ ሓደ ዝሰምዓት ተደጋጋሚት ነው ኣቦ ኖብል ኣደ የስ ትብል ወይ ኣደ ኖ ትብል ኣቦ ሳምሃው ፍላይ ኣብቲ ቀንዲ ቫልዩ ነገራት ኣለካ ኢምፖርታንት ፋንደመንታል ዝኾነ ንዓኻ ክሳ ክትብሎም ትኽእል ብከመይ እዚ ነገራት ክተረድኦ ትኽእል ነቲ ሕብረተሰብ ወይ ነቲ ወላዲ ስብ ክንዲ ኣገዳሲ እዩ
4: ያ ከምቲ ዝበልናዮ እቲ ቀዳማይ ንፎር በስ ኢንትረስት ነቲ ቆልዓ እንተዳ ንሓስብ ኣለና ኮይና ኣቐዲምና ክንዘራረበሉ ዝበለፀ እዚ ናይ ቦይ ወይ ድማ ናይ ደ ገለ ዘይኮነ ነቲ ቆልዓ እቲ ዝበለፀ እንታይ እዩ ቅድም ክትዘራረበሉ ግባእ ኣበይንካ ማለት ሰብኣይን ሰብ ዝተፈላለየ ሓሳብ እውን ክህልወካ ክእል እዩ ግን ሓደ ብሓባር ኮንካ ትውስኖ ውሳነ ክህሉ ኣገዳሲ ካብ ኣብ ምስቲ ቆልዓ ምስ መፀ ኣብኡ ትፋት ተፋነን ምክንያቱ ቆልዑ ክትከኣኒ ከምቲ ዝበልካዮም ትራንጉሌት ናይ ምግባር ኣብ ማእከል ኣትዮም ናይ ምጭላድ ንረብሖኦም እዮም ክሳይ ዝገብርኖ ጨዲዶም ክሳይ ናይ ምግባር ዋ ከምኡ እንዲሉኒ ገለመለ ምባል ክኢላታት እዮም ኣይፈልጥዎን እዮም ኮንስኮንሱ ኣይክጠቕሞም እንካ እዩ ስለዚ እንተ ዳ ወላ እኳ ዘይትሰማዓሉ ነገር እንተ በለትቦ እታ ደ ካብ ኣብ ቅድሚ ሰብኣያ ኣብ ቅድሚ ደቂ ኣንሰብኣያ ትእርሞ ወይ ጌጋ ኣለካ ትብሎ ክትፀንሕ ትኽእል እያ ሽዑ ኣብ በይና ኮይና እዝን እዝን እዝን ሲ ጌጋ እዩ እዝን እዝን ተዕርኻዮ የሓይሽ እቲ ሰብኣይ ድማ ኸም ሰብኣይ ስለ ዝኾነ ድላዩ ይብል ማለት ኣይኮነን ታደ ገለ ክትገብር ክሪያ ከሎ እዚኣሲ ከመይ ገይራያ ኢልካ ክትዘራረበሉ ገዳሲ ንምኡ ንክመፅእ ግን ስኻ ንባዕልካ ክትረዳዳ ክትክል ኣለካ ብውሕድ ግን ዋላ ክልቴኻ ይትረዳዳእ ድሓን ንበሎ ክልቴኻ ዘራዳድእ ነጥቢ ግን እንታይ ኣሎ እዞም ደቅካ እዚኦም ሲ ክስስኑልካ ክዓብዩልካ ብሉፃት ኮይኖም ክወፁ ዋላቶም ኣዝዮም ዘይሰምዑ ሰብኣይን ሰይትን ብዛዕባ ደቆም ፅቡቅ ምሕሳብ ግን ዝሰምዑ እዮም ስለዚ ዋን ቲንግ ዘይ ሹድ ኖው ኣብ ማእከሎም ቶም ቆልዑ ማእከላእቲኻ ክትፈላለ ክትተፋነን ከለካ ብዛዕባ ቶም ቆልዑ ነቶም ቆልዑ ኣይጠቕሞም እዩ ስለዚ ወይ ቅድሚቲ ምዝራብካ ወይ ድማ ድሕሪ ምዝራብካ ጌጋ እንተሎ ዲብሪፍ ጌርካ እዚ ክኸውን ግብኦ ድዩ ኢልካ ክትዘራረብ ኣገዳሲ እዩ እዚ ምስ ናይ ክልቴኻ ዝምድና ምትሓዝ ክህልዎ የብሉን ምክንያቱ ኣብ መወዳእታ ደቅና እንተ ደኣ ከሲርና ዮምስ ክልተና ኢና ክንከስር ሰብኣይን እታ ሰበይትን ክኸስሩ እዮም ማለት እዩ ኖ ዋን ዋንት ቱ ሲ ዛት ስለዚ ኣብ ከለኹ ብሓፂሩ ከምኡ ኩን
5: መርሓባ ኣይ ቲንክ ዳርጋ ዘዘምናይና ነዊሕ ነትርእስቲ ናይ ብሓቂ ግን ኣይ ቲንክ ትሳውስ ናይ መወዳእታ ግን እንታይ ክብለካ ክሓተካ ደሊ ሓደስቲ ፍላይ መፃእቲ ክመፁ ከለዉ ከም ወርክሾፕ ዓይነት ከም ሕብረተሰብ ከም ኮሚኒቲ እድልዮም ዶ ማተይ ሕጂ ዝኩሉ ክገልፆ ፀናሕካ ብኣብኡ ሓደ ሰብ መፅኡ ኣብ ኣሜሪካ ድ ኣብ ካናዳ ብዛዕባ ፓረንት እዩ ኣብ ካልቸር ዲፈረንስ ወይከ ባህሊ ዲፈረንታት ዘሎ ምግባር ብኮሚኒቲ ዓይነት ብገላይ ጠቕሞም ልካ ተሓስብ ዶ
4: 100% ሚትኻ ሚት ይጠቅም እዩ ብውሕዱ ሓደን ክኢላት ሓደን ዘይክኢላ እኳ ተዘይኮነ ተኣኪቦም ቶም ወለዲ ንባዕሎም ኣነስ ደቀይ ከምዚኣ ገጥሙን ኣለው ኣብቲ ሓደ ክትፀንሖ ትኽእል እያ ንዓይስ ከምዚኣ እንድያ ኮይና ጋይድ ዝገብር ተዳ ጌርካ ግሩፕስ ማለት እዩ ሰፖርት ግሩፕ እውን እንተተገብረ ተተኻኢሉ ድማ ገለ ክኢላታት ገለ ብርሃን ዘምፅኡ እንተዳ ክሳይ ተገይሮም ብዘይ መጠን ጠቃማ እዩ ኣብዚ ስያትል ገለ ከምኡ ግሩፕስ ኣለውና እቲ ውፅኢቱ ድማ ብርእዮ ኣዝዩ ጠቃሚ ምኳኑ ኢና ንሪኦ
5: መርሓባ ናይ ብሓቂ ደመስግነካ ክብሪ ኣብ ሓወይ ነቲ ግዜ ቁርትለይ ካብታ ግዜ እኳ ሕልፍ ኢልና ኢና ግን ኣይ ቲንክ ክልተ ነገር ስለዝዓመምና ኣይጎዳእኩካ ንኸም ተስፋ ገብር እዚ ዕድሜ ኣክቢር ካብ ምፃእካ ኣብ ካልእ እዋኑን ካልእ ኣለና ኣርእሲ ንዛረበሉ ሓነፅንሓና ናይ ሎሚ ግን ናይ ብሓቂ ደመስግነካ ብሽድ ኤረሳት
0: ኣፍኮርስ ክሰምዖ ፅናሖም ክብሪ ኣብ ይመስገን ናይ ሓባር ወይ ድማ ሪላሽንሽፕ ኤክስፐርት እዩ ብዝበለፀ ሆፍል ካብዚ ዝገበርኮ ቃለ ምሕታት ኣብ ዩቱብ ናብ ኤረሳት ኬትኩም ድሕር ጌርኩማ ብምሉእ ትረክቦቶ ክሊኩም እቲ ሙሉእ ፓርቲ ዋን ኣርባ 44 ሚኒትስ እያ ኩሉ ግዜ ይሕግዘናዩ ኣፍኮርስ ከምዝብለኩም ዘለኹ ማንም ኤክስፐርት ክኸውን ኣይክእልን እዩ እሱ ብትምህርቲ ብኡ ፊል ስለዝፀመ ካብ ተመክሮ ካብ ድህቦ ዝተዓወተሉ ምክርታት ድማ እዩ ክመፅኡ ክበና ፀኒሑ ዝመስል ኩሉ ግዜ ከምዚ ዓይነት ወርክሾፕ ኩሉ ከሎ ኣብ ዘለናዮ ዓዲ ዝበለፀ እዩ ንምንታይ ይሕግዘካ ዓይነት ሕብረተሰብ ብፍላይ ንፀንሐ ድ ዋላ ሓድሽ ኩሉ ግዜ ሓበሬታ ሞር ሓበሬታ ሪፍሬሽ ዝገብረካ ሳምታይም ትሎምድ ኢካ እንዳፈለጥካ ትርስዖ ከምዚ ዓይነት ብዙሕ ከዓ ንርኢና ፍልልያት ብዙሕ ኣብ ሕብረተሰብና እውን ዲቨርስ ትርኢኻ ፍትሕ ትርኢኻ ደለ ኣይኮነን ክህሉ እዩ ምህላ እውን ኣይኮነን ግን ኣትሊስት ሓደ ሓደ እጠቁትኮም ከለካ ብሓበሬታታት ብጣዕሚ ክሕግዘካ ስለዝብል ንክብሪ ኣብ ይመስገን ኣምፅኤልኩም